እዚ ድምፂ ሓርነት እዩ። ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እዩ። እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም። ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣትዉ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዕና ከም እትኽእሉ ንሕብር።

0: ክቡራት ሰማዕትና ካብዚ ቀፂልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ስግኣት ኤርትራውያንን ኢትዮጵያውያንን ኣብ ኬንያ። ፕሬዚደንት ኬንያ ዊልያ ሪቶ ኣብዚ ቀረባ ኣብ ዘስማዕ መደረ ኣብቲ ሃገር ኣብ ልዕሊ ንኣሽቱን ናይ ጎደናን ንግዲ ተፈጢሮም ዘለዉ ወፃእተኛታት 7 መስከረም 2026 ግብራዊ ዝኸውን ስጉምቲ ከም ዝውሰድ ኣፍሊጡ። ካብቶም ግዳያት ዝኾኑ ኣፍሪካውያን ስደተኛታት ኤርትራውያንን ኢትዮጵያውያንን ኣብ ዝለዓለ ስግኣት ከም ዝርከቡ ከዓ ቢቢሲ ዓቢራ። ብመሰረት ፕረዚደንት ዊልያም ሩቶ ዘስምዖ ቃል ኣብ ልዕሊ ትካል ናይቶም ወፃእተኛታት ናይ ምውጋድ ተሪር ስጉምቲ ክውሰድ እዩ ውሳነ ፕረዚደንት ኬንያ ኣብ ግብሪ እንተውዒሉ ኣብ መነባበሮ ናይቶም ግዳያት ሓደገኛ ቤተሰባዊ ቅልውላው ከም ዘስዕቡ እውን ኣብቲ ዜና ተጠቒሱ። ፕረዚደንት ዊልያም ሮቶ ንምዕፃው ናይቶም ወፃእተኛታት ትካላት ዝሃቦ ቀንዲ ምኽንያት ናይ ኬንያውያን ናይ ስራሕ ዕድል ይቃፀፁ ኣለዉ ዝብል ምዃኑ እውን ኣብቲ ብ2 መስከረም 2026 ኣብ ኣደባባይ ዘስምዖ ቃል ሓቢሩ። ንዝብ ምትሓዝ ከዓ ዝለዓለ ርእሰ ማል ሒዞም ኣብ ኬንያ ከዋፉር ናይ ዝመፁ ወፃእተኛታት ዕድል ዕፅው ከም ዘይኮነ ኣፍሊጡ። ኣብቲ መደርኡ ኣፍሪካውያን ጥራይ ዘይኮኑ ዋላ ካብ ቻይና ዝመፅእ ነጋዳይ ኣብ ጎድናታት ዘርጊሑ ክሰርሕ ኣይንፈቅድን ኢና እውን ኢሉ። በቲ ዜና መሰረት ኣብ ናይሮቢ ጅምሁሪ ኣብ ዝበሃል ቦታ ካብ ዘለዉ ንኣሽቱ ነጋዶ ኣዝዮም ብዙሓት ኤርትራውያንን ኢትዮጵያውያንን ምዃኖምን ዝያዳ ዝህሰዩን ንሳቶም ከም ዝኾኑ ድማ ተፈሊጡ። ኣብዚ እዋን እዚ ኣብ ኬንያ ኣስታት 857,065 ዝተመዝገቡን ዘይተመዝገቡን ኤርትራውያን ኢትዮጵያውያንን ዝርከብዎም ስደተኛታት ከም ዘለዉ ነታ ሃገር እዚ ብዝሒ ስደተኛታት ብመንፅር ፀጥታ ከም ዘስግኣ ድማ ኣብቲ ፀብጻብ ተገሊጹ። ህዝባዊ ወያነ ሓርነት ትግራይ ሽምግልና ኣንበሳ ንጆ ከም ዘይትቕበል ኣፍሊጣ። ህዝባዊ ወያነ ሓርነት ትግራይ ብ6 መስከረም 2026 ብዘውፅኦ መግለፂ ምስ ፌደራል መንግስቲ ኢትዮጵያ ናይ ሰላም ዘተ ከካይድ ቁርብ ምዃኑ ብምጥቃስ ንመስርሕ እቲ ሽምግልና ብዝምልከት ግና ንኦሊሶንጎ ኣብሳንጆ ከምዘይቅፅሎ ኣፍሊጡ። እቲ መግለፂ ነቲ ልኡኽ ሕብረት ኣፍሪቃ ዘነፀገሉ ምኽንያት ብዝምልከት ኣብ ዘስፈሮ ኣካይድኡ ናብ መንግስቲ ኢትዮጵያ ዘዳሉን ሻራውን ከምኡ ከዓ ንጹር መደብ ዘይብሉ እዩ ዝብል ምዃኑ ኣብቲ መግለፂ ተሓቢሩ። እቲ መግለፂ ህዝባዊ ወያነ ሓርነት ትግራይ ከም ዝሓበሮ ስርዓት ብልፅግና ውዕል ፕሪቶርያ ብምጥሓስ ኣብ ልዕሊ ህዝቢ ትግራይ ናይ ኢኮኖሚ ፀጥታን ስነ ኣእምሮን ተፅዕነታት የካይድ ከም ዘሎን ተኸታተልቲ ናይ ድሮን ደብዳባት ይፍፅም ከም ዘሎን እውን ኣመልኪቱ። ምዝ ምትሓዝ ኣብሳንጆ ናፅነት ዘይብሉ ኣብ ልዕሊ ምዃኑ እቲ ዝኽተሎ መስርሕን ኣገባብን ድማ ናብ ፖለቲካዊ ረብሓ ፌደራል መንግስቲ ኢትዮጵያ ጥራይ ዘዘንበለን ዘይሚዛናውን ምዃኑ ኣብቲ መግለፂ ህዝባዊ ወያነ ሓርነት ትግራይ ተጠቒሱ። ህዝባዊ ወያነ ሓርነት ትግራይ ኣብዚ መግለፂኡ ንዘተ ድልው ምዃኑ ደጊሙ ብምግላፅ እቲ መስርሕ ሽምግልና ግና ብካልእ ናፃ ኣካል ንኽምራሕ ተማሕፂኑ። እዚ ብህዝባዊ ወያነ ሓርነት ትግራይ ዝንፀግ ዘሎ ኣብሳንጆ ዝምራሕ ንስምምዕ ፕሪቶርያ ናብ ንቡር ንምምላስ ዝዓለመ መስርሕ ዘተ ኣብ መንጎ ፌደራል መንግስቲ ኢትዮጵያን ክልል ትግራይን ኣቐዲሙ ብውድብ ሕቡራት ሃገራት፣ ሕብረት ኣፍሪቃ፣ ሕብረት ኤውሮጳን ሕቡራት መንግስታት ኣሜሪካን ከም ዝተደገፈ ዝዝከር እዩ። ደቡብ ሱዳን ዜጋታታ ካብ ግብፂ ክትመልስ ወሲና። ቤት ምክሪ ሚኒስትራት ደቡብ ሱዳን ብ4 መስከረም 2026 ብመሪሕነት ፕረዚደንት ሳልቫኪር ማያርዲን ኣብ ዘካየደ ኣኼባ ኣብ ግብፂ ኣብ ከቢድ ፀገም ስለ ዘለዉ ቀዳምነት ዝውሃቦም ዜጋታቱ ክመልስ ወሲኑ። እቶም ብህፁፅ ዝምለሱ ኣስታት 20,000 ኮይኖም ምስ ተመለሱ ምስ ህዝቦም ኣራኺቡ ብቐዋምነት መሰረታዊ ጠለባቶም ኣማሊኡ እግሪ ከትክሎም ከም ዝኾነ ካብ ጅባ ተሓቢሩ። እቲ ቤት ምክሪ ሚኒስትራት ነዚ ዝወሰነ ብናይታ ሃገር ሚኒስተር ሰብኣዊ ጉዳያት ፀገምን ምምሕዳር ኣልቢኖ ኣኮል ንህፁፅ ምምላስን እንጥያስን ኣብ ግብፂ ዘለዉ ደቡብ ሱዳናውያን ዜጋታት ብዝምልከት ዝቐረበሉ ዕማመ መሰረት ምዃኑ ናይቲ ሃገር ኣገልግሎት ዜና ኣፍሊጡ። እቲ ኣኼባ ሚኒስትራት ነዚ መደብ መተግበሪ ዝኸውን 26.5 ሚልዮን ዶላር በጀት ዘጽደቐ ኮይኑ ኣብዚ እዋን እዚ ብጠቕላላ ኣስታት 100,000 ደቡብ ሱዳናውያን ኣብ ግብፂ ኣብ ከቢድ ፀገም ከም ዘለዉ ኣብ ካይሮ ኤምባሲ ደቡብ ሱዳን ምሕባሩ እውን ኣብቲ ዜና ተጠቒሱ። ነዚናይ ምምላስ መደብ ምስራዕ ብፍላይ ከዓ ንኣገባብ መጓዓዝያን ኣመዘጋግባን ብዝምልከት ምስ መንግስቲ ግብፂ ንምዝራብ ላዕለዋይ ልኡኽ ደቡብ ሱዳን ኣብዚ ቀረባ ናብ ካይሮ ከም ዝኸይድ እቲ ዜና ጸብጻብ ሓቢሩ ኣብዚ እዋን እዚ ኣብ ግብፂ ኣለዉ ካብ ዝበሃሉ 1.1 ሚልዮን ምዝግባት ስደተኛታት ካብ 15 ክሳብ 20 ሽሕ ኤርትራውያን ክህልዉ እንከለዉ ዜጋታተይ ኢሉ ዝግደሰሎም መንግስቲ የለን ስርዓት ህግደፍ ብኣንጻሩ ምስ ገለ ግብፃውያን ወገናት ተመሳጢሩ ኣገዲዱ ክጨውዮም እዩ ዝፀዕር ትካል ሕቡራት ሃገራት ኣብ ጉዳይ ሱዳን ንኢትዮጵያ ከሲሱ ኣብ ውድብ ሕቡራት ሃገራት ተልእኮ ናፀ ዓለም ለኻዊ ምፅራይ ሓቅታት ኣብ ጉዳይ ሱዳን ዝተባህደ ኣካል ኢትዮጵያውያን ዜጋታት ካብቶም ኣብ ሱዳን ኣትዮም ዝዋግኡ ዘለዉ ዘይሱዳናውያን ዜጋታት ዝተፈላለየ ሃገራት ምዃኖም ብዘውፅኦ ጸብጻብ ኣቀሊዑ ኣታሒዙ ኸዓ ኢትዮጵያ ኣብ ክንዲ ነቲ ዕጡቕ ተወርዋሪ ሓይሊ ሱዳን ምውጋእ ምስቲ ጉዳይ ሱዳን ናይ ምፅራይ ተልእኮ ሒዙ ዝሰርሕ ዘሎ ኣካል ሕቡራት ሃገራት ንኽትተሓባበር ጸዊዑ እቲ ኣካል ኣብቲ ምግዳድ ጉዳይ ሱዳን ኣብ ትሕቲ ዝብል ኣርእስቲ ዘቕረቦ ጸብጻብ ብዛዕባ ምጉዓዝ ኣፅዋር ናብ ሱዳን ህላወየ ወፃተኛታት ተዋጋእቲ ኣብቲ ሃገርን መርበብ ዝርጋሐ ምጉዓዝን ዝምልከት ጸብጻብ ብሓደ መስከረም 2026 ናብ ባይቶ ሰብኣዊ መሰል ከም ዘቕረበ ሓቢሩ ኣብቲ ጸብጻቡ ኣብ ውግእ ሱዳን ዜጋታት ኢትዮጵያ ደቡብ ሱዳን ቻይና ምስቲ ብጀነራል መሓመድ ሓምዳን ዳጎሎ ሕመቲ ዝምራሕ ኣካል ኣብ ግንባራት ውግእ ተሰሊፎም ከም ዘለዉ ጠቒሱ እቲ ጸብጻብ ካብቶም ወፃተኛታት ተዋጋእቲ ደቂ ኣንስትዮ እውን ከም ዝርከብኦ ሓቢሩ ብፍላይ ኣብ ግንባር ኤልፋሽር ከም ዝረኣዩ ጠቒሱ መንነት ናይቶም ወፃተኛታት ተዋጋእቲ ብናይ ቋንቋ ላዝኦምን ተኸደንዎ ዓይነት ወታደራዊ ክዳንን ብፍላይ ከም ተኸእለ እውን ኣስፊሩ ኣቐድም ኣቢሉ እውን ሕቡራት መንግስታት ኣሜሪካ ኣብ ሱዳን ብሓፈሻ ዕጡቓት ሓይልታት ትግራይ ብፍላይ ከዓ ኣርሚ 70 ዝበሃል ክፍሊ ምስቲ ብጀነራል ዓብዱልፈታሕ ኣልቡርሃን ዝምራሕ ሓይሊ ወጊኖም ይዋግኡ ከም ዘለዉ ምኽሳሱ ዝዝከር እዩ ዝተፈላለዩ ጸብጻባት ከም ዝሕብርዎ ኣብዚ እዋን እዚ ብቐጥታ ይኹን ተዘዋዋሪ ኣስታት 12 ሃገራት ኣብ ጉዳይ ሱዳን ኢደን ኣእትየን ኣለዋ ሓፈሻዊ ባይቶ ሕቡራት ሃገራት ሓድሽ ካርታ ዓለም ኣጽዲቑ ሓፈሻዊ ባይቶ ውድብ ሕቡራት ብ4 መስከረም 2026 ኣብ ዘካየዱ ኣኼባ ሓድሽ ካርታ ዓለም ከም ዘጽደቐ ቢቢሲ ሲኤንኤንን ዘጋርድያንን ካልኦትን መድያታት ዓቢሮም እዚ ሓቀኛ መጠን ኣፍሪቃ ዘርኢ ዝተባህለ ካርታ ብምትሕባር ሕብረት ኣፍሪቃን መንግስቲ ቶጎን ዝተነድፈ ኮይኑ ብደገፍ 164 ሃገራት ብተቃውሞ ሓንቲ ሃገርን ብተዓቅቦ 6 ሃገራትን እዩ ጸዲቑ እታ ዝተቃወመት ሕብራት መንግስታት ኣሜሪካ ምዃና ከዓ ተሓቢሩ ተሳተፍቲ ነቲ ካብ 1569 ጀሚሩ ኣብ ስራሕ ዝጸንሐ ካርታ ዓለም ብዝምልከት ኣብ ዝሃብዎ ርእቶ ብጸኒሓዊ ካርታ ኢና ክንጥቀም ጸኒሕና ዝብሉ እዩ ኣፍሪቃ ኣብቲ ዝጸንሐ ካርታ ዓለም ዳርጋ ማዕረት ደሴት ግሪንላንድ መሲላ ትርአ ከም ዝነበረት ተጠቕሰ ኮይኑ ብሓቂ ክምዘን እንከሎ ግና መጠን ኣፍሪቃ 14 ዕፅፊ ናይዛ ደሴት ምዃኑ ኣብቲ ዝተዘርግሐ ዜና ተሓቢሩ እቲ ዜና ኣተሓሒዙ ኣሜሪካ ቻይና ህንዲ ጃፓን መክሲኮን ገለ ክፋል ካብ ኤውሮጳ ወሲድካ እውን ካብ ኣፍሪቃ ከም ዝንእስ ተሓቢሩ እቲ ነቲ ሓድሽ ካርታ ዘጽደቐ ውሳነ ቀያድ እኳ እንተዘይኮነ ኣብያተ ትምህርቲ መንግስታትን ኩባንያታትን ምዕሩይ ኣከፋፍላ ምድሪ ዘርኢ ስለ ዝኾነ ንኽጥቀማሉ መጽዋዕታ ቀሪብዎን ኣሎ እቲ ጸኒሓዊ ዝተባህለ ካርታ ብፍላይ ኣብ ጉዕዞ ባሕሪ ኣብ ኣገልግሎት ከም ዘሎ ከዓ ተሓቢሩ ወፃኢ ጉዳይ ሚኒስተር ቶጎ ብዛዕባ እቲ ኩነታት ኣብ ዝሃቦ ርእቶ ፍትሓዊት ዓለም ፍትሓዊ ካርታ ይጅምር ክብል ገሊጽዎ ኣሜሪካ ነቲ ናይ ምድጋፍ መስርሕ ተወሳኺ ዕንወት ዘመልክት እዩ ክትብሎ እንከላ ፈረንሳ ግና ነቲ ጸኒሓዊ ካርታ ገዲፋ በቲ ወግዓዊ ዝበለቶ ሓድሽ ካርታ ከም እትጥቀም ኣፍሊጣ ናይ መብዛሕትኦም ተሳተፍቲ ኣኼባ ርእቶ ድማ ለውጢ ብሓደ ለይቲ ዘረጋገጽ እኳ እንተዘይኮነ ባይቶ ሕቡራት ሃገራት ኣብ ጐኒ ሓቀኛ ስፍሓት ኣፍሪቃ ከም ዘሎ ዘመልክት እዩ ኢሎምዎ
1: ባንኪ ኤርትራ ዜጋታት ዝሕዝዎ ዓቕሚ ናቕፋ ደሪቱ ባንኪ ኤርትራ ውልቀ ሰባት ኮኑ ትካላት ዝሕዝዎ ዓቐን ናቕፋን ግዜን ዝድርት ጸቢብ ምልክታ ከም ዘውፀ ናይቲ ጉጅለ መድያታት ሓቢረን ብመሰረት ቢቢሲ ብወገና ዝገለጸቶ እቲ ምንቅስቓስ ናቕፋ ንምድራት ብ9 መስከረም 2026 ኣብ ጋዜጣ ኣዋጃት ኤርትራ ተሓቲሙ ወፂኡ ዝተባህለ ምልክታ ብትካላት ክተሓዝ ዝግብኦ መጠን ገንዘብን ናይ ግዜ ገደብን ተጠቒሱ ኣሎ። በዚ ሓድሽ ምልክታ መሰረት ደረጃ ትካላት 150,000 ናቕፋ፣ ደረጃ ትካላት 1,000 ናቕፋ፣ ደረጃ ትካላት ድማ 50,000 ናቕፋ ን15 መዓልታት ጥራይ ከንቀሳቐሱ ከም ዝኽእሉ የርኢ። ካብዚ ዝለዓለ ዓቐን ገንዘብን እሞ ድማ ካብ 15 መዓልታት ንላዕሊ ሒዙ ዝተረኸበ ውልቀ ሰብ ኮነ ትካል ሕጋዊ ስጉምቲ ከም ዝውሰዶ ኣመልኪቱ። እቲ ዝውሰድ ስጉምቲ እንታይ ምዃኑ ግና ኣይተጠቕሰን። ኣብቲ ምልክታ እዞም ኣብ 3 ደረጃታት ዝተመደቡ ትካላት ጸብጻባቶም ብዛዕባ ዘቕርብሉን ምቁፅጻር ዘካይድሉን ኣገባብ ድማ ሰፊሩ ኣሎ። እዚ ምልክታ ዘውፅእ ዘሎ እቲ ባንኪ ኣብዝሓለፈ ኣዋርሕ ኤርትራውያን ዜጋታት ኣብ ኢዶም ዝጸንሐ ባጤራ ናቕፋ ኣብ ሓደ ወርሒ ማለት ክሳብ 31 ሓምለ 2026 ናብ ባንኪ ከረክቡ ኣዚዙ ከጨንቕ ምስ ጸንሐ እዩ። እዚ ምልክታ ንትካላት ዝምልከት ምንቅስቓስ ናቕፋ ዘስፈረ ኮይኑ ብዛዕባ እቲ ቅድሚ ሕጂ ሓደ ውልቀ ሰብ ኣብ ወርሒ ካብ ባንክ 5,000 ናቕፋ ንላዕሊ ከውፅእ ኣይክእልን ክብሎ ዝጸንሐ ብቐጥታ ዘነጽሮ የለን።
0: ክቡራት ሰማዕትና፣ ናይ ሎም ዜናና ኣብዚ ፈጺምና ኣለና። ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ ምክትታል።

ሰማዕትና ካብዚ ቐጺልና ኤርትራውያን ስለምንታዮም ኣብ ሃገሮም ዘይወፍሩ ዝብል ናይ ቤት ጽሕፈት ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ሓተታ ነንብበልኩም። ኣብዚ እዋን እዚ ብሰንኪቲ ብሓደ ሰብ ዝዝወር ስርዓት ህግደፍ ናይ ኤርትራ ሕማቕ ምስልታት ብዙሓት እዮም። ሓደ ካብኣቶም ብደረጃ ዓለም ከይተረፈ ኣዛራቢ ኮይኑ ዘሎ ደረት ዘይብሉ ዋሕዚ ናብ ስደት እዩ። እዚ ዝኾነሉ ብዙሓት ኤርትራውያን ብምስዳዶም ጥራይ ዘይኮነ ገና እቲ ዋሕዚ ዘይዛሪ ምዃኑ እዩ። ኣብዚ እዋን እዚ እኳ ኣብ ኤውሮጳ ካብ ዘለዉ ስደተኛታት 22 ካብ 100 ኤርትራውያን ምዃኖም ምግላጹ ኣቐንዛዊ እዩ። እዚ ክግለጽ እንከሎ ዝለዓሉ ሕቶታት ብዙሓት ኮይኖም ዋላ እኳ መልሱ ፍሉጥ እንተኾነ ኤርትራውያን ስለምንታዮም ብዘሰንብድ ብዝሒ ዝስደዱ ዝብል እዩ። ነቲ ሕቶ ኣብ ምምላስ ከምቲ ሱዳናዊ ዶክተር መሓመድ ዓብዱ ሰላም ኣብበከር ኣብ መኽፈቲ መበል 62 ጉባኤ ባይቶ ሰብኣዊ መሰል ሕቡራት ሃገራት ግዱድን መወዳእቱ ዘይፍሉጥን ውትድርና ናይ ዜጋታት ማእሰርቲ ምስዋርን ምቕታልን ናይ እምነት ነፃነት ዘይምህላውን መሰረታዊ ዲሞክራስያውን ሰብኣውን መሰላት ምጥሓሶም ወዘተ ዝብል ናይ ነዊሕ ግዜ ተመክሮ ዝዳሰሰ መልሲ ሂቡ እዩ። እቲ ኻልእ ብዙሕ ግዜ ዘይጥቀስ ግና ድማ መሰረታዊ ምኽንያት ኤርትራውያን ኣብታ ብቓልሶም ዘውሓስዎ ሃገር ብዘለዎም ጸጋን ክእለትን ንገዛእ ርእሶም ኮይኖም ሃገሮምን ህዝቦምን ንምጥቃም ዘኽእሎም መሰል ቁጠባዊ ወፍሪ ዝንፈጎም ካልእ ጠንቂ ስደት ምዃኑ እዩ። ጉጅለ ህግደፍ ቁጠባዊ ምንቅስቓስን ዕብየትን በተን ዘለዎ ህግደፋዊ ትካላት ንምድራት ንኸኽእሎ ኤርትራውያን ካብ ቁጠባዊ ተሳትፎ ንምግላል ዘይፍንቅሎ እምኒ ከምዘየለ ንኤርትራዊ ከም ሓድሽ ዝንገሮ ዘይኮነ ኣብ ድኽነት ኣውዲቕዎ ዘሎ እዩ። መሬትና መንዝዐ ጥሙር ሕርሻ ብዝብል ፍሹል መደብ ዝፈጠሮ ናይ ሓረስቶት ምምዝባል ዝርሳዕ ኣይኮነን። ኣብ ከተማታት እውን ካብ ንኣሽቱ ደረጃታትን መባእታዊ ናይ መጓዓዝያ ትካላትን ጀሚርካ ክሳብ ኣፍረይቲ ትካላት ከምቲ ክድን ኣይትበሎ ከም ዝኸይድ ግበሮ ዝበሃል ንብዙሓት ኣጨኒቑ ኣመዛቢሉ እዩ። ድሕሪዚ እዩ ኸዓ ክሳብ ምሻጥ ሕብስትን ጨወ በርበረን ኣብ ኢዱ ኣእትዩ ህዝቢ ዘሳቕ ዘሎ። ኤርትራውያን ኣውፈርቲ ምስ ገንዘቦምን ክእለቶምን በቲ ጉጅለ ኢደ እግሮም ምስ ተኣስሩ ዝነበሮም ምርጫ ተሰዲድካ ምውፋር ጥራይ እዩ። እቲ መብዛሕትኦም ከም መተካእታ ዝወስድዎ ኸዓ ብሓፈሻ ኣብ ሃገራት ኣፍሪቃ ብፍላይ ከዓ ኣብ ኡጋንዳ፣ ደቡብ ሱዳን፣ ኣንጎላን ሩዋንዳን ከይድካ ምውፋር እዩ። ኤርትራውያን ኣውፈርቲ ኣብዘን ተጠቕሳ ዕዉታት ምዃኖም በቲ ሓደ ወገን ንገዛእ ርእሶም ኣብ ርእሲ ምጥቃሞም ብቕዓት ኤርትራውያን ኣብ ዝተሰለፍሉ ዝመስከረ ብምዃኑ የሕብን። በቲ ኻልእ ወገን ከዓ ነዚ ብቕዓቶም ኣብ ገዛ ሃገሮም ከተግብርዎ ዘይምኽኣሎም ይሕዝን። ኣብዚ ኽርሳዕ ዘይብሉ ህግደፍ ደድሕሪኦም ከይዱ ኢድ ንኸእቱ ፈቲኑ ንዘይፈቐዱሉ ዝዕንቅፎም ውሑዳት ዘይምዃኖም እዩ። እዚ ኣብ ደቡብ ሱዳን ጐሊሑ ዝረአ ዘሎ እዩ። እተን ሃገራት ኤርትራውያን ገንዘባዊ ዓቕሞምን ክእለቶምን ብዝፈቕዶ ከውፍሩ ምፍቃደን ነቶም ኣውፈርቲ ዘለዎን ሓልዮት ጥራይ ዘይኮነ ህዝበን ንምጥቃምን ተመክሮ ንምቕሳምን ካብ ዘለዎን ሓልዮትን ሃገራዊ ቁጠበአን ንምህናጽ ካብ ዘለዎን ባህግን ዝነቅል ምዃኑ ርዱእ እዩ። መሰረታዊ ትሕዝቶ ናይቲ ስጉምቲ ተጠቒምካ ምጥቃም ብዝብል ፖሊሲ ዝተቓነየ ስለ ዝኾነ ናይቶም መንግስታት ህዝባዊ ሓላፍነትን ልቦናን የገንዝብ። ናይተን መንግስታት ጠቕሚ እዞም ኤርትራውያን ኣውፈርቲ ብዝኸፍልዎ
መንግስታዊ ግብርን ዘሃንጽዎ ትካላትን ዝውሰን ዘይኮነ ንዜጋታተን ብዝፈጥርዎ ናይ ስራሕ ዕድል እውን ተረባሕቲ እየን። ብትኻልእ ወገን እቶም ኤርትራውያን ኣውፈርቲ ኣብ ሃገሮም ዝተሓረሞም ነፃ ምንቅስቓስ ሸርፊ ወፃእን መንግስታዊ ምትብባዕን ብምርካቦም ዝገበረልካ ግበረሉ ወይ ንገረሉ ከም ዝበሃል ነተን መንግስታት ከመስግንወን ይግብኦም። ምጥጣሕ ወፍሪ ብዝምልከት ብመንፅር ጂኦግራፍያዊ ኣቀማምጣ፣ ወደባዊ ኣገልግሎት፣ ኩነታት ኣየርን ተፈጥሮኣዊ ጸጋን ኤርትራ ካብተን ኤርትራውያን ዘውፍሩለን ዘለዉ ሃገራት ኣፍሪቃ ንላዕሊ እንተዘይኮይና ንታሕቲ ኮነትን። እቲ ኤርትራ ኣይኮነንዶ ዘ ኤርትራውያን ኣውፈርቲ ደቃ ዝሃድሙላ ኮይናትሉ ዘላ ጠንቂ ጉጉይን ገባትን ፖሊሲ ቁጠባ ህግደፍ ምዃኑ እተን ሃገራት እውን ዝተረድኦ እዩ። ኣብ ሃገርካ ምውፋር ዝብል መሰል ተነጺጉ ኣብዘይ ሃገርካ ክኸውን እንከሎ እቲ ቐሲንካ ናይ ምቕጻል ውሕስነት ኣብ ግምት ዝኣቱ እዩ። ኤርትራውያን ኣብተን ሃገራት ዘወፍሩለን ዘለዎ ዘፈራት ንግዳዊ ምምጻእን ምልኣኽን ህንጸት ትሕተ ቕርጻ፣ ሕርሻ፣ ኣገልግሎት ሆቴላት፣ ምህናጽ ኣባይትን መጓዓዝያን ይርከብዎም። እዞም ቁጠባዊ ዘፈራት እዚኣቶም መባእታዊ ሕቶ ህዝቢ ኤርትራ ክምልሱ ዝነበሮም ምዃኖም ከዓ ኤርትራውያን ኣብ ሃገሮም ከውፍሩ ዘይምኽኣሎም ክሳብ ክንደይ ኤርትራን ህዝባን ይጉድኡ ኸም ዘለዉ የርኢ። ምኽንያቱ ዝኣረገ ገዛኻ ምሕዳስ እኳ ኣብ ዝኽልከለሉን ብሰንኪ ስእነት ትካላት ጥዕና ኤርትራውያን ኣብ ማእከል ጐልጐል ምስ ኣራዊት ተሰሪዖም ዝሓድርሉ እዋን እዮም ኣብ ጐርባብቲ ሃገራት ርሻናት ዝሃንጹ ዘለዉ። እቲ ዘገርም መንግስቲ ህግደፍ በቶም ኣብተን ሃገራት ዘለዉ ወከልቱ ቢሉ ደድሕሪቶም ኣብ ሃገሮም ከየውፍሩ ዝነፈጎም ዜጋታት እናሰዓበ ረብሓ ክኣሪ ዘይምሕፋሩ እዩ። ካብዛ ሓሊፉ ህግደፍ ነቶም ኣብ ጐረባብቲ ሃገራት ዘለዉ ኣውፈርቲ ከም ዘተባብዕ ዘምስል ዜና ከስምዑ ዝደናደኑ ኣካላት ምህላዎም እዩ። ናይ ገዛ ርእስኻ ሰብ ሃብቲ ኣብ ሃገሮም ከይነጥፉ ሰጒግካ ሓላይ መሲልካ ኣብ ጐረባብቲ ንኸውፍሩ ምትብባዕሲ ምስ ምንታይ ይቝጸር ዝብል ሕቶ ብብዙሓት ዝለዓል እዩ። እዚ ፈቶይ ጸላእ ህግደፍ ኤርትራን ህዝባን ካብ ድኽነትን ድሕረትን ንኸይወፁ ኰነ ኢሉ ዝሰርሕ ዘሎ ምዃኑ ዘርኢ እዩ። እቲ ኵሉ ዓይነት ወፍሪ ኸልኪሉ ካዝናኡ ዘህጥር ናይ ማዕድን ቁጠባዊ ጽላት ጥራይ ዘተባብዕ ምዃኑ ኸዓ ቁጠባዊ ጸገም ህዝቢ ናይ ምፍታሕ ድልውነት ዘይብሉ ምዃኑ የመልክት። እቲ ሓሊፉ ኸም መህደሚ ዝጥቀመሉ ንወፍሪ ዝበቅዕ ትሕተ ቕርጻ የለን፣ ኤርትራዊ ንኸውፍር ዓቕሚ የብሉን ዝብል ምስምስ እዩ እሞ ነቲ ዝጐደለ ንኽምልእዎ ነቶም ኤርትራውያን ሰብ ሃብቲ ብዘለዎም ዓቕሚ ከውፍሩ ዘይተተባብዕዎም ናይ ዝብል ሕቶ መልሲ ግና የብሉን። ስለዚ እቶም ዕዉታት ኣውፈርቲ ኣብ ጐረባብቲ ሃገራት ጉዳይ ህዝብን ሃገርን ከየዋደቑ ኣካልቲ ናብ ሃገርካ ናይ ምምላስ ቃልሲ ክኾኑ ምዝኽኻሮም ግቡእ እዩ። ዝተፈላለዩ ወገናት ህግደፍ ኣብ ኤርትራ ዘለዋ ትካላት እንዳዕነወ ንጕጅላዊ ጥቕሙ ግና ኣብ ወጻኢ ይወፍር እዩ ዝብልዎ ሓበሬታ ክውሰኾ እንከሎ ኸዓ ኰነ ኢሉ ኣንጻር ዕብየት ኤርትራን ህዝባን ዝተዓጥቀ ጨካን ጕጅለ ምዃኑ የመልክት።

سمعتنا كاب زغت سيلنا عد ما ملغتي بتوى تساعتي وزوسن زبل ناي بيت صحفات زينا سلف ديموكراسي زوير تراحة تتا نمبوركم ملغتي تملاخي هزبي أبزي بلوخنتات هلونان كتسالنتن يبلومن أمونغو تساعتن تو تساعتن زهلو زمدنا ብዙح መልካዓትን መዳያትን ዝግለጽ ናይ ስልጣንን ትካላው መምህዳርን ረብሓን መሰልን ፍልልዩ ህልውና መልእኽቲ ኣብ ወፅዓ ዝተመርኮሰ ስለ ዝኾነ ህልውናኦም ንምርግጋጽ ዝተፈላለየ ናይ ወፅዓ ሜላታት ይጥቀሙ ኩሎም ወፅዓቲ ድማ ኣግባቦም እዩ ዝፈላለ እምበር ሓደ እዮም ህዝቢ ግዜ ሂቡ ንኸይሓስብ ከዓ ዕረፍቲ ብዘይብሉ ኣገባብ ይቕጽልዎ ወፅዓን ወፃዕቲ ናይ ህልውና ጉዳይ ስለ ዝኾነ በቲ ኣብ ልዕሊ ተወፃዕቲ ዘውርድዎ በደል ራህሪሆም ዝህብዎ ምሕረት የብሎምን ብኣንጻሩ ተወፃዕቲ ንወፅዓ ሓንጎፋይ ኢሎም ርዒሞም ክነብሩ ባህርያዊ ስለ ዘይኮነ ኩነታት እንተዘይደሪትዎም ኣንጻር ወፅዓ ኸም ምቅላስ ድሕር ኣይብሉን እዮም ምናልባት ኣብ ፍሉይ ኣጋጣሚ ወፃዕቲ ናይቲ ዝውፅዕዎ ወገን ሓለይቲ መሲሎም ክቐርቡ ስለ ዝፍትኑ በዚ ናይ ሓሶት ስብከቶም ዝተዓሸዉ ውሑዳት ካብቲ ወፃዒ ራህዋ ንኽረኽቡ ዝጽበይሉ ኣጋጣሚ ሳሕቲ ኣይህሉን ማለት ግን ኣይኮነን በዚ መንጽር ኣብ ኤርትራ ብፍላይ ኣብ ጽባሕ ነጻነት ገለ ወገናት በቲ ህግደፍ ግዜ ንምግዛእን ናይ ወፅዓ መሳርዑ ንምጥጣሕን ንምስራፅን ዝፈጠሮ ሰላሕታዊ ጉዕዞ ተዓሽዮም ግዜ ንሃቦ ዓዲ ባዶን ድያ ጸኒሓቶ ካብ ዝጸናሕናዮ ኣይከፍኣናን እዩ ምርጫ ናበይ ከይከደና ነርክበሉ ኢና ወዘተ ብዝብል ይከላኸሉሉ ኸም ዝነበሩ ዝዝከር እዩ እዚ ጥራይ ዘይኮነ እዚ ብኤርትራ ዘሎ ጨቋን ጉጅለ ከነልግሶ ዝግባአና ወፃዕን ጸረ ህዝብን እዩ ዝብል ናይ ሓባር መደምደምታ ንምብጻሕ ዝወሰዶ ግዜ እውን ሓጺር ኣይነበረን እዚ ዘረድኦ ኸዓ ወፃዕቲ ተሓቀኛ ጸረ ህዝቢ ባህሪኦም ንምሕባእ ዘካይድዎ ናይ ህልውና ጻዕሪ ቀሊል ከም ዘይኮነ እዩ ክሳብ ሕጂ ንህግደፍ ዝከላኸሉሉን ወፅዓ ዘወግድ ፍታሕ ካብኡ ንኽዝመጽእ ጭትም ዝብሉን ኣዝዮም ውሑዳት ምህላዎም ከዓ ካልእ መረጋገጺ ናይ ወፃዕቲ ጥበብ ርቀት ዘይምስቋሮም እዩ ከምቲ ተጠቕሰ ወፃዕቲ ህልውንኦም ንምቕጻል ዝጥቀምዎ ሜላታት ኣዝዩ ብዙሕን ረቂቕን እዩ ሃስያኡ ኸዓ ኣብ ውሱን ክፍሊ ሕብረተሰብ ዝድረት ዘይኮነ ኣብ ልዕሊ ኩሉ ኣካላት ብሓፈሻ ኣብ ልዕሊ እቲ ኣብ ቀጥታዊ ኣርዕቱ ጨቆናኦም ዘሎ ህዝቢ ዝያዳ ኣሉታዊ ስምብራት ዝገድፍ ምዃኑ ኣብ ጉዳይና ንርእዮ ዘለና እዩ ብመንጽር እዚ ኣንጻር ወፅዓ ዝግበር ናይ ለውጢ ቓልሲ ንዅሉ ኣካላት ዝምልከት ኮይኑ ቀንዲ ኸዓ ናይ መላ ህዝቢ ሓላፍነት እዩ ከም መራሒ ናይቲ ብህግደፍ ዝፍለጥ ጕጅለ ዝኣመሰሉ ወፃዕቲ ምስ ውፅዓት ንዘለዎም ዝምድና ኣጸቢቖም ስለ ዝርድእዎን ዝከታተልዎን ነቲ ኣንጻሮም ዝካየድ ቃልሲ ንምምካን ኣበይ መዓስ ብኸመይን ኣብ ልዕሊ መንን ከጽዕቑ ኸም ዝግብኦም ኣለልዮምን ተሊሞምን እዮም ዝንቀሳቐሱ ማእከላይ ስሕበቶም ከዓ ባህላዊ ቁጠባዊ ማሕበራውን መንነታውን ክብርታት ህዝብን ሃገርን ድኽካ ብስግኣት ከም ዝወሓጥን ከም ዝደሃልን ምግባር እዩ ይኹን እምበር ህዝቢ ነዚ ኣብ ልዕሊኡ ዝወርድ ናይ ወፅዓ መፈንጠራ ኣሜን ኢሉ ከም ዘይቅበል ርዱእ ኮይኑ ኣብ ነዊሕ ግዜ ዝተፋሕሰ ውዲታት ወፃዕቲ ብኸምቲ ዝድለ ኣገባብ ምስጓም ከም ዘየኽእሎ ግና ርዱ እዩ እዚ ማለት ግና ውፅዓት ወፅዓ ንምስዓር ኣይክእሉን እዮም ማለት ኣይኮነን ሎሚ ብሰንኪ ወፅዓ ጕጅለ ህግደፍ ኣብ ህዝብና ተፈጢሩ ዘሎ ናይ ሕድሕድ ዘይምትእምማንን ንናይ ሓባር ለውጢ ብሓድነት ዘይምውፋርን ናይ ዝረቂቕ ጥበብ ምርኣያ እዩ
ኣብ ህዝቢ ዘይምትእምማንን ናይ ኣተሓሳስባ ምክፍፋልን ምስራፅ ከዓ ቀንዲ መሳርሒ ናይ ወፃዕቲ እዩ። ስለዚ ወፃዕቲ ዕድመ ስልጣኖም ንምንዋሕ ኣብ ህዝብና ምክፍፋል እናፈጠሩ ዘሕዝን እምበር ዘይተጸበኻዮ ትርእዮ ሃንደበት ኣይኮነን። እቲ ተወፃዒ ኣብ ሕድሕዱ ምትእምማን ኣጥፊኡ ኣደዳ ውዲት ወፃዕቲ ክኸውን እንከሎ ግና የገርምን የሕዝንን። ኣብዚ እዋን እዚ ህዝቢ ኤርትራ ኣብ ዓዲ ዘሎ ይኹና ወፃኢ ብዛዕባ ወፃዒ ባህርያትን ተግባራትን ጉጅለ ህግደፍ ናይ ኩሉ ብዝበሃል ደረጃ ናይ ሓባር ሚዛን መሓዙ ኣብ ቃልሲ ኣንጻር ወፃ ሓደ ስጉምቲ ንቕድሚት እዩ። ነቲ ናይ ሓባር ተረድኦ ብናይ ሓባር ተግባር ከተሰንዮ ዘይምብቃዕ ከዓ ንውፃዓት ዘሻቕል ዘሰክፍን ዘተሓሳስብን እዩ። ንወፃዕቲ ከዓ ብክንዱ ደረጃ ዘቕስን እዩ። ኣብዚ ሓደ ክዝንጋዕ ዘየብሉ ከምቲ ብሓባር ኣንጻር ወፅዓ ክትቃለስ ምብቃዕ ንዓወት ውፅዓት ወሳኒ ዝኸውን፣ ናይ ውፅዓት ብሓባር ዘይምውፋር ከዓ ንወፃዕቲ ብክንዱኡ ደረጃ ቐጻልነቶም ንምርግጋጽ ዕድል ዝህብ ኣጋጣሚ እዩ። ወፃዕቲ ኣንጻር ኩሉ መሰላትን ነፃነታትን ምዃኖም እናተረዳአናን ራህዋ እናተመንናን ምእንቱኡ እናጨራሕናን እንከለና ደኣ ስለምንታይ ኢና ንኡስ ፍልልያትና ወጊና ኣከኣኢልናን ተወሃሂድናን ኣንጻሮም ዘይንቃለስ ዝብል ሕቶ ኣብ ሕልና ኩልና ውፃዓት ዘሎ ምዃኑ ብዝተፈላለዩ መገድታት ክግለጽን ክቐርብን ንዕዘብ ኢና። ነዚ ሕቶ እዚ ዝተፈላለዩ መልስታት ክህልወና ከም ዝኽእል ርዱእ ኮይኑ ካብዚ መሰረታዊ ድኽመትን ተሓታትነትን ከም እናሃድም እውን ፍሉጥ እዩ። ናይዚ ሕቶ ዘይሓቀኛ መልሲ ግና ካብ ኩልና ዝተሓብአ ምስጢርን ስውርን ኣይመስለናን እዩ። እቲ ጠንቂ ካብቲ ዓብዪ ኣብ መንጎ ወፃዕትን ውፁዓትን ዘሎ መሰረታዊ ፍልሊ ዝያዳ ነቲ ኣብ ሕድሕድ ሓይልታት ለውጢ ዘሎ ክመሓደር ዝግብኦን ዝኽእልን ዘይመሰረታዊ ፍልልያት እንዳኣቐደምና ነቲን ጻር ወፅዓ ክቐንዕ ዝግብኦ ናይ ቃልሲ ዓቕሚ ኣብ ዘይቦትኡ ነባኽኖ ስለ ዘለና እዩ። እዚ ዘይውሁድ ኣካይዳ ኣንጻር ወፅዓ ክውዕል ዝግብኦ ኩሉ መደያዊ ዓቕሚ ኣብ ዘይለዓቱ ዘባኽን ጥራይ ዘይኮነ እቲ ወፃዒ ኣብ መንጎ ውፅዓት ኣትዩ ንኽዘርግ ዝሕግዞ ምዃኑ እዩ። ስለዚ ዕድመ ወፃዕቲ ኣብ ኢድ ውፅዓት እምበር ኣብ ኢዶም ስለ ዘይኮነ በቲ ብኢድና ዘሎ ዓቕሚ ዕድመ ወፅዓ ኸነሕፅር ሓቢርካ ኸም ምቅላስ መህደሚ ኸም ዘየለ ምግንዛብ የድልየና።

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና ዝመፅእ ሓሙስ ብኻልእ መደብ ክሳብ ንረኸብ ድሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቀናይ

ኣብ ዘይምልሱ ብእከይ ተግባሮም ዘይተጣዕሱ ዓገብ ተባሂሎም ዘይተመልሱ ምስ ስርዓት ህግደፍ ደምሰሱ ምስ ስርዓት ህግደፍ ደምሰሱ ካብ ዕንፍ ጌጋና ንምሃር ንማኽር ብርለይ ካብ ዕንፍ ጌጋና ንምሃር ንማኽር ኩሉ እንዳርዓና ናይ ድበል ደንበርበር ወገንነት የብቅዕ ንላዘብ ንመኽር ንመውቲ ዘሎ ይሰቐ ይእስር ፅባሕ ከይነጥፋ ከይነጣዓስ ሃገር ዕላማ ወድመድድ ዘራብ ከይትግብር

ነበልባል ባህሪ ኩሊቶም ዝተሸጠ ዓብልያን ኣብ ምስሪ ውድዕትም ክሐኛ ጠላም ሕድሪ ዓከም ዝተተባህለይ ዝቁጣዓ ዝኽሪ ብደም ጨቀወት ሓፅቢ ዘይፀሪ